ትወጅኝ እንደው አሁን ንገሪ በጥርስ የሳት አታመላልሽኝ ትዝታ ስክፉነ ክንፍንፍ ያረጋል እውነቱን ነግረሽኝ ባውቀው ይሻለኛል ትወጅኝ እንደው አሁን ንገሪ በጥርስ የሳቅሽ አታመላልሽኝ